ሸሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነኝ ሺ ገመር ሺ ጉራች የሻ

ሲገመር ሲጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ

መቅደል አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ቋንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ አውሮፓም ያውቁሃል አፍሪካም ያውቁሃል እስያም ያውቁሃል እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል እኔ መዩ ቱርክ ባይ የምሸሽ ነኝ ወይ

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳዜ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛቸው